0: 왜 좀 보여 대모?
1: 어, 근데 대모.
0: 대모 얘한테나 좀 먹어 대군 그 다통 그 글음데 카프랑데 먹어 대군 그 다통 그 글음데 카프랑데 땅 먹어 대군 그 다통 그 글음데 카프랑데 땅 먹어 대군 그 다통 그 글음데 카프랑데 땅 먹어 대군 그 다통 그 글음데 카프랑데 땅 먹어 대군 그 다통 그 글음데 카프랑데 땅
1: 되겠다 이런 너는 그리워터라 할로 손터자지 되겠다 이런 너는 그리워터라 할로 손터
0: 손터치 세네즈요타
1: 오리
0: ཁྱི ཕྱད མི ཁྱི ཕྱི
2: ओ तंजीमोना अलमा सामसुग ने का रेडी सामोते छ मतो
0: या तिना तंजीमा यंग खेनसुग रेडी थामु सेर गुनु ग तने त छोरे वजन त कोटि लागो
2: या या या
0: या या तिना ने कक देमो
2: या देमो
0: या टुपना बा तिना छमदनी ngachi warnung chenje phonya glen chende chi thumar kodge yonuglak che lwa thorang ge ndig sangsang ser gunu ga manglen de sanji nang ju yel re di nayang chamdani tuk pus ka khapar thon ta chi tuk pun de ga khapar ni len la tang ta men thate lwa thorang ga manglen de sanji nang ju yel we tuk pu che dimu
3: o chenon tu ma dimu
0: adimu yen tina tuk pu ge chamdani kodge yonug lwa thorang ge ndig sangsang ser gunu ga manglen de sazgalak chi karje
3: тэ чүн гүтэн басту юу үлчи юмар чикэрдэе
0: гаджинчи
3: динчил чигмина тэбиг гэн дэтэг чоглод кодгинаваг
0: яа тина танга жимаг лен ценнага арыдэг чүлэ чүри важанта кодгилаго
3: яа гаджинчи
0: чүмэ гэтина
3: нэ чүн ноад кэна тэбиг монолет тэриэ дэгэрнэ дэтэ мунгам гэртэ чэгэрэ ко майо